ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት ምልክት ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎም ዕለት 9 ጥቅምቲ ናይ ርእሰ ሊቃነ ጳጳሳት የመንበር 14 ምዕራፍ ፍጻሜ ጣዕቲ ርእሰ ሊቃነ ጳጳሳት የመንበር 14 ናይ ዓለም ሓቁፍ ቀይሕ መስቀል ሽማግለ ዓደ መንበር ሚራጅ ጃናን ኣሰናይታን ኣብ ደቡብ ኣፍሪካ ናይ ጆሃንስበርግ ሊቀ ጳጳሳት ካርዲናል ስቴፈን ብሪዝሊን ንሃዋርያዊ ዑደት ሃገረ ቫቲካን ንዝኣተወ ጉባኤ ጳጳሳት ሆንዱራስ ተቐቢሎም ከም ዘዘራረቡን ቃለ ምዕዳን ከም ዝለገሱን ብረ ቀትሪ ኣብቲ ናይ ፍቕሪ ሓሲት ሃዋርያዊ ምዕዳና ማእኪሉ ዝካየድ ዘሎ ዓውደ ጉባኤ ከም ዝተሳተፉ ናይ ቅዱስቲ መንበር ዜናን ክፍሪ ማሕትምን መግለፂ ኣፍሊጡ። ናይ ሎም ዕለት 9 ጥቅምቲ 2026 ዓ.ም መደብ ፈንዋና ርእሰ ሊቃነ ጳጳሳት የመንበር 14 ንወግዓዊ ምብፃሕ ሃገረ ቫቲካን ምዝኣተወ ናይ ሪፓብሊካዊት ሴራ ሊዮን ርእሰ ብሄር ዩልዩስ ማዳ ቢዮ ዘካየድዎ ርክብ ርእሰ ሊቃነ ጳጳሳት የመንበር 14 ዕለት 8 ጥቅምቲ ንናይ ጳጳሳውያን መናብርተ ጥበብ ናይ ትምህርቲ ዘመን መክፈቲ ኣብ ዘዕርጎም ሶተ ቅዳሴ ዝለገስዎ ስብከት ብምኽንያት ዝኽሪ 10 ዓመት ሕትመት ሃዋርያዊ ምዕዳን ናይ ፍቕሪ ሓሴት ካብ ዕለት 9 ክሳዕ ዕለት 14 ጥቅምቲ ድሕሪ 10 ዓመት ናይ ፍቕሪ ሓሴት ሃዋርያዊ ምዕዳን ሎሚ ምስ ኣባይቲ ስድራ ወንጌል ምእዋጅ ብዝብል ኣርእስቲ ንኽመክር ዝፀውዑ ናይ ምብራቕ ኣብያተ ክርስትያን መራሕትን ናይ መላእ ሃገራት ጉባኤ ጳጳሳት ኣበመናብርትን ዘሳትፍ ዓውደ ጉባኤ ኪደት ሊቀ ጳጳሳት ክሪስቶፍ ዘድ ኤል ካሲስ ኣብ ሓፈሻዊ ጉባኤ ሕቡራት ሃገራት ብዛዕባ ምኽባር ሰብኣዊ መሰላት ዘስምዖ መደረ ኣብ ሃገረ ሱዳን ኣብ ልዕሊ ልኡኽ ውጥን መግቢ ዓለም ዝወረደ መጥቃዕቲ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና ንሆ ሕጂ ጅምር ክሳብ ፍጻሜ መደብና ምፅናሓኩም ምሳናኻ ትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምኦንን ኣባ ተወልደን ኣባ ፍረዝግንን ሕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወነ ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት የመንበር 14 ንወግዓዊ ምብፃሕ ሃገረ ቫቲካን ንዝኣተወ ናይ ሪፐብሊካዊት ሴራ ሊዮን ርእሰ ብሄር ጁልየስ ማዳ ባዮ ዕለት 8 ጥቅምቲ ኣብ ሃዋርያዊ መንበሮም ተቐቢሎም ከም ዘዘራረቦን ርእሰ ብሄር ሃገረ ሴራ ሊዮን ካብ ቅዱስነቶም ተሰናቢቱ ምስ ናይ ቅዱስቲ መንበር ፀሓፊ ካርዲናል ፒትሮ ፓሮሊን ኣብ ዘካየድዎ ርክብ ብዛዕባ ስደትን ዝተፈላለዩ ማሕበራዊ ብድሆታትን ዝተኣሳሰሩ ምህዳራውን ሰብኣዊ ድሌታትን ህፁፅ ኩነታትን ብፍላይ ድማ መኖሰያትን ከም እተመያየቱ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ዕለት 8 ጥቅምቲ ርእሰ ሊቃነ ጳጳሳት የመንበር 14 ኣብ ሃገረ ቫቲካን ኣብ ሃዋርያዊ መንበሮም ንወግዓዊ ምብፃሕ ሃገረ ቫቲካን ንዝኣተወ ናይ ሪፐብሊካዊት ሴራ ሊዮን ርእሰ ብሄር ጁልዮስ ማዳ ቢዮ ተቐቢሎም ከም ዘዘራረቦን ብድሕሪኡ ብናይ ቅዱስቲ መንበር ርክብ ምስ ሃገራትን ኣጉራውያን ትካላትን ምክትል ዋና ፀሓፊ የኔታ ሚሃይታ ብላጅ ዝተሰነዩ ናይ ቅዱስቲ መንበር ፀሓፊ ካርዲናል ፒትሮ ፓሮሊን ከም እተራኸቡ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ይረጋግፅ። ከምቲ ካብ ቤት ፅሕፈት ዜናን ክፍሊ ማሕተምን ዝወፀ መግለፂ ከም ዝሕብሮ ኣብቲ ኣብ ቤት ፅሕፈት ፀሓፊ ቅዱስቲ መንበር ዝተካየደ ምዉቕ ምይይጥ ሰናይ ክልቲኣዊ ዝምድናን ኣብ ሴራ ሊዮን እትርከብ ካቶሊካዊት ቤተ ክርስትያን ኣብ ሕብረተሰብ ተሃገር ዘለዋ ልዑል ኣበርክቶን ከም ዝጎልሐ ክፍለጥን ከሎ ብተወሳኺ ኣብ ህፁፅ ኩነታት ከባቢያውን መግብን ምስ ተርእዮ ስደት ዝተኣሳሰሩ ከምኡ እውን ዝተፈላለዩ ማሕበራዊ ብድሆታት ብፍላ ላይ ንመንእሰያት ትኩረት ከም እተዋሃበሉን ሰላም ንምህናፅ ወትሩ ውፍዩነትን ኣብ ዓውድታት ትምህርትን ልምዓትን ውጥናት ምትግባርን ኣገዳስነቱ እውን ከም እተሰመረሉ ኣብ መወዳእታቱ መግለፂ ኣብ ሓያሉ ዞባውን ኣህጉራውያን ጉዳያት ሓሳብ ብንሓሳብ ከም እተለዋወጡ የመላኽት። ርእሰ ሊቃነ ጳጳሳት የመንበር 14 ንተመሃሮን መምሃራንን ብሓባር ሓቂ ክደልዩን ብመገዲ ርትዓዊ ኣተሓሳስባ ንእምነት ከደልድሉን ኣዘኻኺሮም ቅዱስ ኣቦና ርእሰ ሊቃነ ጳጳሳት የመንበር 14 ትማለ ሓሙስ ዕለት 8 ጥቅምቲ ድሕሪ ቀትሪ ኣብ ባዚሊካ ቅዱስ ጴጥሮስ መስዋዕተ ቅዳሴ ብምዕራግ ሓድሽ ዓመተ ትምህርቲ ናይ ካቶሊካውያን መናብርተ ጥበብ ከም ዝኸፈቱን ኣብቲ መስዋዕተ ቅዳሴ ኣብ ዘካፍሎ ስብከት ቃል ኣምላኽ ምጅማር ሓድሽ ዓመተ ትምህርቲ ናብ ዘተን ምርምርን ካብ ምምላስ ንላዕሊ ምዃኑ ኣጉሊሖም መፅናዕቲ ብመንፈስ ቅዱስን ብሓባራዊ ተልእኾን ዝድገፍ ኣገልግሎት ክኸውን ከም ዘለዎ ድማ ኣመልከቱ።
ንተማሃሮን መምሃራንን ንጥቕሚ ርእስኹምን ንረብሓን ናይቶም ጎይታ ኣብ ህይወትኩም ዝሃበኩም ብዙሓት ኣሕዋትን ኣሓትን ከም ኣገልግሎት እምነትን ሓቅን ጌርኩም ርኣይዎ እንክብል ፃውዒት ኣቕሪቦም ብብርሃን ካል ኣምላኽን ትውፊት ቤተ ክርስትያንን ንርትዓዊ ሕቶ መሕታትን ብቓላት ምግላፁን ናይትን ጎይታናን መድሓኒናን ኢየሱስ ክርስቶስን ምስዓብ እንገብሮ ናይ እምነት ጉዕዞ ኣገዳሲ ክፍሊ እዩ። ብሞባይል ኣጉሊሖም መናብርተ ጥበብ ሓድሽ ዓመተ ተምህርቲ ክጅምራን ከለዋ እዚ ሓድሽ ጅማረ እዚ ኣብ ዙርያ ማኣዲ ጎይታ ብምእካብ ሓበራዊ ተልእኾና ዝምገበሉ ሓቂና ናይ ቤተ ክርስትያን ህሞት ክኸውን ይኽእል እዩ ዝብል ተስፋ ከም ዘለዎም ገሊፆም ድሕሪ ዝቅዱስነቶም ኣብቲ ሓዋርያዊ ቅዱስ ጳውሎስ ናብ ሰብ ገላትያ ካብ ዝፀሓፎ ኣብ ናይ ዕለት ምሳ ተቅዳሲ እተነበ ምርኩስ ብምግባር እንከስተንትኑ እዘን ቃላት እዚኣተን ከዓ ናይ ኣስተውዕሎትን ዝኽርን ከምኡ እውን ዓሚቕ ሓሳባት ዓውዲ ዘቕርባ ምዃነን ገሊፆም ምስትውዓል ንእምነትን ተልእኾን ወሳኒ እዩ። በዚ ሓበራዊ ዕላማ እዚ ዋላ ሓደ ሰብ ንገዛእ ርእሱ ጥራይ ክመሃር ከፅንዕ ወይ ምርምር ከካይድ ኣይክእልን እዩ። እዚ ከዓ ምስ ካልኦትን ካልኦትን ልዕሊ ኩሉ ድማ ምስ ጎይታ ንንጎይታን እዩ ዝግበር። ወሲኾም ቅዱስ ኣቦና ኣብ ኩሉ መዋዕል ንሃይማኖታዊ ውዕዎ ስምዒት ናይ ብዙሓት ኣመንቲ ንዕላማኦም ዝጥቀምሉን መብዛሕትኡ ግዜ ከዓ ንገሊኡ ማዳያት እቲ እተቐበሎ ትምህርቲ ማለት ንብምሉኡ እቲ ንክርስቶስ ወንጌሉን ከም ዝምዝምዝዎ ዝገብሮም ናይ ሓሶት መምሃራን ዝተሳእኑሉ ዘመን የልቦን እንክብሉ ተላብዮም ነቲ ሓዋርያ ጳውሎስ እተዛረቦ ቃላት ብምጥቃስ ምስትውዓል ማለት ምዝካር ማለት እውን ምዃኑ ገሊፆም ስለዚ ምስትውዓል ተዘክሮ ክኸውን ኣለዎ። ከምቲ ቀምራዊ ማዕሪት ኣብዚ ዘመን እዚ ዝገብሮ ዘሎ ቁልጡፍ ናይ ሓበሬታ ብምትሕንፋፅ ጥራይ ዘይኮነስ ካብኡን ላዕሊ ተመክሮታት ብምዝካር ምስቲ ሰብዓዊ ነፍሲ ጥራይ ክትርድኦ ዝኽእል ድምፂ ምሕባርን ከምኡ እውን ምስሰናዩ ብዕምቆት ምትእስሳርን ማለት እዩ። ቅዱስነቶም ንተማሃሩን መምሃራንን ነቲ ኣብ ተቋማቶምን ክፍልታቶምን ዝምስርትዎ ዕርክነት ኣኽቢሮም ክርእይዎን ኣብ መናብርቲ ጥበብ ዕርክነት ኣማዕብሉ ብሞባይል እውን ተማሕፂኖም እዚ ክቡር ውህበት ከምኡ እውን ብሓባር ኣብ ክርስቶስ ሓቂ ንምርካብ ኣብ ዝግበር ሓባራዊ ዳሃሳስ ከዓ ክንበር ዘለዎ ህያው እዩ እንክብሉ ተማሕፂኖም ንህይወት ኣብ መፅናዕትኹም ንመፅናዕትታትኩም ከዓ ኣብ ህይወት ኣእትውዎ ብመሰረት ርትዓዊ ተሓሳስባ ናይ ምስጢረ ስጋዊ ብዘይ እዚ ግልፀት ትርጉም የብሉን ንዚ ንምርዳእው ኢልኩም ካብ ክውንነት ኣይትርሓቁ ይቅዳስ ንኣምላኽ ናብ ስነ ትምህርታዊ ምርምራትኩም እውን ኣእትውዎን ምስ ካልኦት ተኻፈልዎን። እዚ ድማ እዩ እቲ ዝምግበናን ህይወት ዝህበናን ከመይሲ ብዙሓት ሰባት ከምቲ ንሕና ዝረኸብናዮ ዓይነት ዕድል ትምህርቲ ናይ ምርካብ ኣጋጣሚታት የብሎምን። ስለዚ ማዕፆና ንኽፈት ገዛእ ርእስና እውን ኣይንዕፆ ኢሎም ነቶም ኣብኡ እተራኽቡ ኣብ ዙርያኹም ረኣዩ መላእ ዓለም ከዓ ኣብ ሓደ ናይ ትምህርቲ ኣዳራሽ ከም ዘላ እያ። ኣብ ጎድንኹም ካብ ኣፍሪካ፣ እስያ፣ ኣሜሪካ፣ ኤውሮፓን ቻይናን ዝመፁ ሰባት ኣለዉ። ኣብ ጎድኒ ኮፍ ምባል ጥራይ እኹል ኣይኮነ ንሓድ ሕድኩም ተራኸቡ፣ ንሓድ ሕድኩም ተዘራረቡ፣ ንሓድ ሕድኩም ስምዑ፣ ብዛዕባ ቤተ ክርስትያን ዘሕለፍኩምዎ ተመክሮ ኣካፍሉ፣ ብሓባር ጸልዩ፣ ብሓባር ንምዝንጋዕ ግዜ ይሃለኹም። ከምኡ እውን ኣብ ምሉእ ህይወትኩም ምሳኻትኩም ዝኸይድ ዕርክነት መስርቱ እንክብሉ ተላብዮም ካብ ኩለን ኣህጉራት ዝመፁ ብዙሓት ካህናትን ተምሃሮ ዝረኣከነትን ኣባላት ሰብፊ ህይወትን ገዳማውያንን ገዳማውያትን ምእመናንን ኣብ ርእሰ ከተማ ኢጣልያ ኣብ ዝርከባ እተፈላለያ መናብርተ ጥበብን ተቋማትን መፅናዕትን ምርምርን ንምክያድ ይመፁ እዮም። ብድምር ኣስታት 11750 ተምሃሮ ኣብዚ ሓድሽ ዓመተ ትምህርተ ተመዝጊቦም ኣለው። ርእሰ ሊቃነ ጳጳሳት ነቶም ተማሃሮ ሓሙስ 28 ጥቅምቲ ምሸት ኣብቲ መስዋዕተ ቅዳሴ እተረኽቡ ነቲ ኣብ ከተማ ሮማ ዝሕልፍዎ ዓመታት ብዝበለፀ ክጥቀምሉ ተማሕፂኖም ቅዱስ ጴጥሮስ ንእምነቱ ብሰማዕትነት ዝመስከረሉ ስፍራ ኣብዚ እዩ። እቲ ንብዙሓት ህዝብታትን ቋንቋታትን ባህልታትን ክርስትያናዊ ተመክሮ ዘንፀባረቐ ዓብይ ኣድማሳዊ መምህር ዝነበረ ቅዱስ ጳውሎስ እምነቱ ብምሕላው ጉያኡ ዝዛዘመሉ ስፍራ እውን ኣብዚ እዩ እንክብሉ ስብከቶም ዛዚሞም።
زيت كتاتلو زلخم زينا فاتيكان ايو ابتي كابلت شعاتك سعلت هسرت ربعات تكمتي اب عصراي عمتنا فقرا حسيت حوالي معدن زستنتن زلو عودو قبا اي ابنا اللي تشمون تتكمت خلاي معلتو بعلو اتم تقابع ايان ناي مسراق كاتوليكان ابتا كريستيان مراحتن ناي قبا ايبا بساطة بمنابرتن نخون النات تباقن بدهوتاتن ناي لومي ابي تصدرا ابزبلكم حساب كمزة تقورون كاردينال كيفين فارلن كاردينال ماريو غريتشن أبزس معمدرة بزعطم باباسات تمكرو أبايت صدرا كسم عطلابيوم أزدما وانجل بخامي كمز نبارن لوم بخامي كمز واجن زيادة نمردع كمز مرح يستفهلو تقابع يان رسالي كان باباسات لمبال عصر تربعته زي عود آخيبان خكايد زوع على تعصر تتشع تمكابي زم حلالو فوما الاختب من الزكار انو نبرو زلونا قزي بقول طفلو تزتلالي ايو أزدما نابايت صدرا زملكت نو فلوي وسنة قول حتى موفاي أدلاي يقبرو كلمة عصر تعمت اون انتخون قويتا وانجيل نمو اواجن ممسكارن نبيتا كريستيان زهابات الأخو أباي تصدرا ناي تساطا فنت عمام يهبم انقبلو ناي علماويان مؤمنانن أباي تصدرا هوتن زحالي ناي قدست منبر على بيت صحفتي ينتا كاردينال كابين جوزيف فارل أبزس معومدر أستبحيلوم إلاما ناي كالا آي معالتو علوم مالت ناي علت شمان تتكمتي ببرحان وانجل بزعباتي أقل قلوت صدرابي تزكايد بحلاوي كتباون محبراون كونتات بحبر محساب زبل مخانو غالي زوم بفلاي دما زوم عودتات أبهيوت سبات زلوهم منفساوي تسلواتات أك ألوخو وحبو كمزت تحساسة بون تأخيبا أبزعلبا عصر تعمدات انتاي كمزت قيران سبات نقرات بخمي كمزفتزم داقماي كحاسبو زمرحوم نقراتن كتمت مخانو عمل كيتم سلزي أبزم دايزي جبوت أبنتات متقام كهلو التبابي عام مالت بزعبا أبايت صدر زقات مم كون النتن زحشر الديت كقرب سلزق اللي كم زبالو زحبر زينا فاتيكان أصعبو اتزاتة سبات أبزين عيلوم عالم كم دك مزامر تكريستوس نيوات حدارن صدرابتن أبي دقافن ملكتات تسفان كرخبو يخلو زبال حتو زلعا اللي مخانو قليزهم نتوم باباسات نه أبايت صدران مبزح معالتاو هيواتهم نمردائن أبي مقد نمدقافن أب كبابينا أب زركبا أبيت كريستيانات زلو سقاتات بقن عنا كرئيو انكبلو بدهو كمزاق رابلوم أفليتو بدحرزي مدرز اسمعو حافشو وانات حاف بيت صحفة سينودوس باباسات كاردينال ماريو غريتش نتي أك عالبو سبات زيقت حاد حادق زي لعلي عاق مزخوانيش أو جاوتان مودات خزي بلو وحج دمتتاتن بمقلاح أرستات نايتي معالتي مييت كمزابرهن كابز حليفو زيت مدتات أب أزننان لبنان كمز بتسحن حالة كابز دمستات زمق عالح إيباتي تمكرو التقوع زي تقبلو زماتان التملسان دمت بلوم بزمدايزي زي أخي بازي نتم أب هيوات بيتا كريستيان أب لبس درابت زي دمت زلو مق عالح تات نمسمع بتخرج زقبر لممد كموون نتي أبستفلالي مرايات سرحوم ناب باباسات زباتسحو بزوح مقعال حتات ملس مخانو يقلتو كاردنال غريتش اتي مقعال حبيلوم زغلتو عامر اتي قداماي ابونجل استعقبن زي تخافلن قالات يسوس كوينو اتي زيادة زكال حكم زخونن غويتا تل قسل زخابن نائنا ابزي زلونا قال املاح كن اووجن اب نفس وكف زمنن كنتاتن نعقوس وانجل كن مسكر ايو وانجل حاد كابتوم بزوحات زعبلولونا دمتسطات اي كونن يكداس تنخل حق إنا كريستيانا وقسنة زتباب مسرطة ودمتي إيو مال أخت كريستوس كلو غواساو تبقسون كلو مميان حساب زمنجو إيو كالاي مقالح دما ناي بيتا كريستيان سلطانو تمهرتي إيو بفلاي دما أبمال العالم زركبو السبات أستنتنون ردي إتن قسنة وتبقسوتاتن الناقربة أبزغدلو زلو أوان أبزي إتحوري معدان ناي فقرة حسيت إتقالل زي أخي بازي لحري أسرت عمد حتمة حوري معدان ناي فقرة حسيت سعيبو زكايد زلو إيو زي حوري معدان زي أب قبري أب إنو علا اللؤوان
እንታይ ከም ዝመኽረና ንመሕታት እዩ እዚ ንትሕዝቶኡ ዳግማይ ከንርእዮ ዝዕድም እዩ እቲ ሳልሳይ መቓልሕ ድምፂ ስድራ ቤት ኮይኑ ከም ኣሓዛዊ ፀብጻብ ክልሲ ሓሳብ ወይ ረቂቕ ኣምር ኮይኑ ዝበፅሓና ድማ ኣይኮነን የግዳስ ጭቡጥ ተመክሮታት ናይቶም ንወንጌል ክነብሩ ዝፅዕሩ ህፃናት ወለዲ መፃምድቲ ሕፅያት መፃምድቲ ኣረጋውያንን ኣባይቲ ስድራን እዩ ኣባይቲ ስድራ ርእሰ ጉዳይ ተልእኮ ቤተ ክርስቲያን ምዃኖም ካብኦም ክንቅበሎን ክንመሓረሉን ዝግባአና ብዙሕ ምዃኑ ኣስሚሮም ኣብነታቶም ኩሉ ሰብ ወንጌል ኣብ ነፍሲ ወከፍ መዓልቲ ከመይ ከም ዝነበረን ነፍሲ ወከፍ ሰብ ከመይ ገይሩ ከካፍሎ ከም ዝተፀውዓን ክርኢ ክሕግዞ ይኽእል ይኹን እምበር ኣብ ውሽጢ ሓደ ዛንታ ስድራ ቤት ተኣማንነትን ተነቃፍነትን ኣሎ ወንጌል ንምንባር ተወፋይነት ይሓትት ስለዚ ህወት ቀሊል ክኸውን እዩ ማለት ኣይኮነን ኣባይቲ ስድራ ዘይርጉፅነት ስቓይ ውጥረት ዝመርኦ ዝምድናታት ክጋጥሞምን ብፖለቲካዊ ዘይምርግጋእ ስነሓሰባዊ ፀቕጥታትን ማሕበራዊ ምብትታንን ፀቕጢ ከጋጥሞም ይኽእል እዩ ቢሎም ኣብ ዘይርጉፅነትን ተነቃፍነትን ኩነታት እውን እንተኾነ ኣብ ልቢ ወዲ ሰብ ዓሚቕ ናፍቆት ቀጻሊ እዩ እዚ ድማ ምፍቃርን ምፍ

አፍሊጦ ሊቀ ጳጳሳት ክሪስቶፍ ዘድ ኤል ቃሲስ ኣብ ሓፈሻዊ ጉባኤ ሕቡራት ሃገራት ብዛዕባ ምሕላው ሰብኣዊ መሰላት ተሳቲፎም ኣብ ዘስምዖም መደረ ናይ ሞት ፍርዲ ክስርራዝ ፀውዒት ብምቕራብ ብዛዕባ ገበናት ዝምልከት ፍርድን ምቁፅፃር ዕፀፋ ርስን ኣብ ዝሃቦ ፍሉይ መግለፂ ድማ ኣገዳስነት ኣቐዲምካ ምክልኻል ሕክምናን ምሕዋይን ኣገዳሲ ምዃኑ የቕልሑ ምክልኻል ሂወት ንነፍሲ ወከፍ ሰብ ኣብ ነፍሲ ወከፍ ደረጃን ኣብ ነፍሲ ወከፍ ኩነታትን ዝዝርጋሕ ቅኑዑን ኩላው ክኸውን ኣለዎ ንዝበሉ ኣብ ሕቡራት ሃገራት ቋሚ ተዓዛቢ ቅዱስቲ መንበር ሊቀ ጳጳሳት ክሪስቶፍ ዘኪያሐ ኤል ቃሲስ ኣብ መበል 81 ሓፈሻዊ ጉባኤ ሕቡራት ሃገራት ብዛዕባ ምክልኻልን ምንቕቓሕን ሰብኣዊ መሰላት ኮይኑ ብፅኡነቶም ካቶሊካዊት ቤተ ክርስቲያን ናይ ሞት መቕፃዕቲ ኣብ ልዕሊ ዘይተጋሓስነትን ክብሪ ሰብኣውነት ሰብ ዝፍፀም መጥቃዕቲ ስለ ዝኾነ ተቐባልነት የብሉን ዝብል ትምህርታ ብምዝኽኻር እቲ ብእግዚኣብሔር ዝሃቦ ክብሪ ሓደ ሰብ ክብደት ገበን ብዘየገድስ ፈፂሙ ዘይምንዛሐ እዩ እንክብሉ ኣስሚሮም ኣብ ስርዓታት መቕፃዕቲ ዝረአ ዘሎ ምዕባለታት ሕጂ ሃገራት ንተኽእሎ ምምላስን ምብጃውን ከይዓገታ ንሕብረተሰብ ብኣድማዒ መገዲ ክሕልዋ ከም ዝኽእላ የመልክቱ ሊቀ ጳጳሳት ኤል ቃሲስ ኣስዒቦም ኣብ ምፍፃም ናይ ሞት ፍርዲ ክህሉ ዝኽእል ምፍራስ ፍትሒ ዘይምለስ ነባሪ ሳዕብን ከም ዘህሉ ኣስሚሮም ግዳያትን ኣባይቲ ስድራ ኦምን ናይ ምትሕብባርን ደገፍን ቁልጡፍን ዘይሸራውን ሰብኣዊ ፍትሕን ክረኽቡ መሰል ኣለዎም እንተኾነ ካልእ ሂወት ምጥፋእን ነቲ ዝጠፍአ ክትመልሶ ዘኽእል ተግባር ኣይኮነን ዕላማ መቕፃዕቲ ሕነ ምፍዳይ ዘይኮነስ ነቲ ማሕበራዊ ምትእስሳር ንምፅጋንን ንሓባራዊ ረብሓ ንምሕላውን ነቲ በዳሊ ዳግማይ ንምውሃሃድን እዩ ከም ዝበሉ ዝሓበረ ዜና ቫቲካን ኣስዒቡ ኣብ ብዙሓት ሃገራት ናይ ሞት ፍርዲ ካብ መቕፃዕቲ ሕጊ ክሕካኽ ኣብ ካልኦት ድማ ምቁራፅ ፍርዲ ሞት ምትእስ እታውን ዝምልከት ዝተወስዱ ውሳኔታት ብሓጎስ ብምምልካት ኣብ ብዙሕ ቦታታት ግን ናይ ሞት ፍርዲ ይትግበር ኣሎ እንክብሉ ኣጠንቂቖም ርእሰ ሊቃነ ጳጳሳት ኢሉ መበል 14 ንኩሉ ናይ የቕሬታን ምሕዳስን ተስፋ ዘጥፍእ ስጉምቲ ሞት ንምድምሳስ ፃዕርታት ይገበር እንክብሉ ዘመሓላለፍዎ ምሕፅን ተዘኪሮም ናይ ሞት መቕፃዕቲ ዝዕቅባ ሃገራት ብዘይውዓል ሕደር ምቁራፅ ቅትለት ዘተግብር ሃገራት ናብ ስጉምቲ ምድምሳስ ናይ ሞት መቕፃዕቲ ከብላ ኣለዎን ቢሎም ብተወሳኺ ነቲ ዝፀንሐ ፍርዲ ክቕይሩ ይግባእ ብእኩል ሕጋዊ መከላኸሊ ፍትሓዊ ፍርዲ ከረጋግፁን ኣብ ምሕዋይን ምውሃሃድን ኣገባባት ወፍሪ ክገብራ ይግባእ ከም ዝበሉ ዜና ቫቲካን ኣፍሊጡ ሊቀ ጳጳሳት ኤል ቃሲስ ኣስዒቦም ኣብ መደረኦም ምክልኻል ገበን ገበናዊ ፍትሕን ኣህጉራዊ ምቁፅፃር ዕፀፋርስን ዝምልከትን እናሰፍሐ ዝኸይድ ዘሎ ዕዳጋታት ዕፀፋርስ ብቑዕ መልሲ ኣብ መሃብ ኣብ መንጎ ዘይሕጋዊ ምስግጋር ፀፋርስን ብልሽውናን ገበናዊ ንጥፈታትን ዘሎ ምትእስሳር ምሉእ ብምሉእ ንምቁፅፃር ዳግማይ ቆራፅነት ክህሉ ፀውዒት ኣቕሪቦም ዓለም ሓቆፍ ፀብፃብ ዕፀፋርስ ሕቡራት ሃገራት 2026 ዓመተ ምሕረት ተወኪሶም ዝተወደቡ ናይ ገበን ጉጅለታት እደ ጥበብን ስነ ኣሃዛዊ ማዕባልን ብምጥቃም ተበፅሕነቶም እናስፍሑን ተግባራቶም ንምብዛሕን ይጥቀሙ ከም ዘለውን በዚ ድማ ኣብ ምፍራ ዕፀፋርስ ዘይሕጋዊ ምስግጋር ዕፀፋርስ ቀረብን ሓልክን ፅልዋ ከም ዘሕድሩን ኣመልኪቶም ሕብረተሰብን ኣኽበርቲ ሕግን መርበባት ገበነይናታት ኣብ ምልላይን ዓበይቲ ገበነይናታት ንሕጊ ኣብ ምቕራብን ትኩረት ክገብሩን ኣብ ርእሲኡ ድማ ምጥቃም ዕፀፋርስ ምክልኻልን ምፍራይን ዘይሕጋዊ ምስግጋርን ኣብ ምንካይን ከተክሩ ይግባእ ማዕረ ማዕሪኡ ሓቂና ፍትሒ ብመቕፃዕቲ ጥራይ ክዓግብ ኣይክእልን እዚ ፃዕርታት እዚ ገበነናታት ኣብ ምሕዋይን ሙሉእ ብምሉእ ናብ ሕብረተሰብ ክወሃዱ ኣብ ምግባርን ዘተኮረ ኮይኑ ትዕግስትን ረህራህን ዘንፀባረቕ ኣገባባት ከተቓልል ኣለዎ ከም ዝበሉ ዜና ቫቲካን ኣፍሊጡ
مس ولفتات قالسو سبات بفلاي دما نمنسياتن غبناو فرد زحلفون صفيح مدبات كقرب صوبيعوم ازيوم دما تبصحنت حكمنا سنه امراو دغفن زلاقي محواين زقربو كخونو يغبا صعرتات مكلخال مس اخولن لعل صرات زلوونه تمرتي ايدن ايد تتحايزو كخيد كم زلو دما غليصوم نرسلي كان باباسات لمبل 10 4 تقيصوم تمهرتي كبس

0: ስድራ ቤት ክጅምርን ኣብ ኣብያተ ትምህርቲ ክድልድልን ኣለዎ። እዚ ድማ ዕፀፋርስ ኣብ ሓንጎል ኣካላት ውልቃዊ ባሕርያትን ብሓፈሻ ኣብ ሕብረተሰብን ዘስዕቦ ሓሳይ ሰዕብን ብዝምልከት ቁኑዕ ስነ ምርምራዊ ፍልጠት መሃብ የጠቃልል ቢሎም ካቶሊካዊት ቤተ ክርስትያን ኣብ ናይ ሓባር ረብሓ እጃማ ኣብ መብርካት ክትቅፅልን ነቲ ዘይግሃስ ኣምላኽ ዝሃቦ ክብሪ ነፍሲ ወከፍ ውልቀ ሰብ ክትሕሉን ክትጠባበቕን ምዃና ኣረጋጊፆም መደረኦም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ።
1: ከቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ኣብ ዞባ ደቡብ ኮርዶፋን ኣብ ክልተ ናይ ፅዕነት መካይን መጥቃዕቲ ኣየር ስለ ዝወረደ ኣብ ደቡብ ኮርዶፋን ተወሳኺ ሰላማውያን ሰባት ሞይቶምን ቆሲሎምን ይርከቡ ኣለዉ። ይኹን እምበር ኣብ ዲፕሎማስያዊ ግንባር ምስ ተልእኾ ልኡኽ ኣማኻሪ ኣብ ግብፂ ገለ ምንቅስቓሳት ከም ዘሎ ዝሕብር ሓበሬታታት እውን ኣሎ። ዝሓለፈ ሶኒ ምሸት ዕለት 5 ጥቅምቲ ኣፈኛ ውድብ ሕቡራት ሃገራት ፋርሃን ሃቅ ንጋዜጠናታት ኣብ ዝሃቦ መግለጺ ብዛዕባ እቲ ኣብ ሱዳን ዘጋጠመ ዘሕዝን ፍጻሜ ኣፍሊጡ። ኣብ ደቡብ ኮርዶፋን ኣብ ክልተ ናይ ውጥን መግቢ ዓለም ኣብ ዝተገብረ መጥቃዕቲ ኣየር ሓደ መራሒ መኪና ተቐቲሉ ኣባኡ ዝነበረ ቀረብ መግቢ ድማ ዓንዩ ይርከብ ኣሎ። ኣብ ካልእ ኣጋጣሚ ኸኣ ሓደ ቆልዓ ተቐቲሉ 12 ካልኦት ድማ ቆሲሎም 5 ኣወዳትን 7 ዋልድን ሰንኪሎም ኣለዉ ክብል ኣመልኪቱ። ኣፈይና ትካል ምግብን ሕርሻን ውድብ ሕቡራት ሃገራት ኣብ ዝሃቦ መግለጺ እተን ክልተ መካይን ብንጹር ምልክት ከም ዝነበረንን እቲ መጥቃዕቲ ድማ ካልእ ናይ ዝትካል መኪና ኣብ ዲሊንግ ረድኤት መግቢ ድሕሪ ምብጽሓ ብተተኺሉ ዝጸንሐ ነትጒ ከም ዝዓነወት እውን ኣመልኪቱ። ብተወሳኺ እውን እቲ መግለጺ እዚ መጥቃዕትታት እዚ ነቲ ኣብ ሱዳን እናወስኸ ዝኸይድ ዘሎ ናይ ጸጥታ ሃዋህ እውን ንሰራሕተይናታት ረድኤት ነቶም እተሸገሩ ሰባት ህይወት ዘድሕን ረድኤት ከቕርቡ ኣብ ዝጓየሉ ዘጋጥሞም ሓደጋታት ብኸመይ ከም ዘንጸባርቕ ኣመልከተ። ሓደጋታት እናወስኸ ክንሱ ግን ውድብ ሕቡራት ሃገራት ነቶም እተሸገሩ ደገፍን ሓገዝን ንምሃብ ዘለዎ ቆራጽነት ኣጉልሐ። ኣብ 2025 ቤት ጽሕፈት ምትሕብባር ረድኤት ውድብ ሕቡራት ሃገራት ልዕሊ 30 ሚልዮን ሰባት ሰብኣዊ ሓገዝ ከም ዘድልዮም ዘሎ እውን ጸብጻባቱ የመላኽቱ። ሰራዊት ሱዳን ካብ ወርሒ ሚያዝያ 2023 ኣትሒዞም ምስ ሓይልታት ቅልጡፍ ደገፍ ክዋግኡ ጸኒሖም ኣለዉ። እዚ ድማ ኣብ መንጎ ክልቲኦም ወገናት ከም ክፍሊ ናይ ስቪላዊ መሰጋገሪ መንግስቲ ሓይልታቶም ንምድልዳል ኣብዝኣመሰለ ጉዳያት ዘይምስምማዕ ድሕሪ ምፍጣሮም እዩ። ኣብዝ ሓለፈ ወርሒ ሚኒስተር ጉዳያት ወፃኢ ኣሜሪካ ዕጡቓት ሓይልታት ሱዳን ኮነ ኣርኤስኤፍ መራሕቶም ንናይ ሃገረ ሱዳን ሕጋውን ቅዋማውን መንግስቲ ኣይውክሉን እዮም በለ። እቲ ግጭት ልዕሊ 14 ሚልዮን ሰባት ካባባይቶም ክመዛበሉ ኣገዲድዎምን ዓለይታዊ ድራኸ ዘለዎ ቅትለት ድማ ኣላዓዒሉ ይርከብ ኣሎ። ብመሰረት ውድብ ሕቡራት ሃገራት ልዕሊ 7 ሚልዮን ሰባት ብፍላይ ኣብ ዳርፉር ብሕፅረት መግቢ ይሳቀዩ ከም ዘለውን ይፍለጥ። ኣሜሪካ ከም ዝገለጸቶ ንኣዋርሕ ዝወሰደ ሁከት ድሕሪ ምቕጻሉ ነቲ ግጭት መፍትሒ ንምርካብ ዲፕሎማስያዊ ጻዕርታት ከተሐድስ ተጽዕር ኣላ። ሕቡራት መንግስታት ኣሜሪካ ምስ ግብፅን መሻርክታን ካልኦት ዞባውን ኣህጉራውን መሻርክታን ሓቢራ ነቲ ቅልውላዊ ፖለቲካዊ መፍትሒ ንምድንፋዕ ዘለዋ ቆራጽነት ነረጋግጽ ኢና ክብል ላዕለዋይ ኣማኻሪ ሕቡራት መንግስታት ኣሜሪካ ኣብ ጉዳያት ኣዕራብን ኣፍሪቃን ማሳድ ብሎስ ኣብ ናይ ኤክስ መራኸቢ ብዙሓን ኣብ ዝጸሓፎ ኣመልኪቱ። ርእሰ ብሔር ሃገረ ግብፂ ዓብደልፋታሕ ኣልሲሲ ከም ዘመልከቶ ሓለቓ ሰራዊት ሱዳን ጀነራል ዓብደልፋታሕ ኣልቡርሃን ኣብ ዘዳለዎ ምሳሕ ከም ዝተኻፈለ ገሊጹ። ርእሰ ብሔር ሃገረ ግብፂ ግብፂ ነቲ ቅልውላዊ ፖለቲካዊ ፍታሕ ንምድንፋዕ ነቲ ኩናት ደው ንምባልን ከምኡውን ሰብኣዊ ስቓይ ህዝቢ ሱዳን ንምቅላል ኣብ ዞባውን ኣህጉራውን ደረጃ ዝከኣላ ኩሉ ትገብር እያ በለ። ወሲኹ ድማ እዚ ሱዳን ጸጥታን ርግኣትን ንምምላስን ዳግመ ህንጸት ንኽትጅምርን የኽእላ እዩ ክብል ገሊጹ። ርእሰ ብሔር ኣልሲሲ ንጀነራል ኣልቡርሃን ሃገሩ ንሕውነታዊ ህዝቢ ሱዳን ዘለዋ ዘይነቓነቕ ደገፍ ከምኡውን ሓድነት ሉዓላውነት ግዛኣታዊ ስርዓት ሱዳን ኣብ ርእሲ እዚ እውን ሃገራዊ ትካላትን እንተላይ ስሩዕ ሰራዊት ንምዕቃብ ዘለዋ ቆራጽነት እውን ደጊሙ ኣረጋጊጹ። እቲ ኣብ ግብፂ ተኻየደ ኣኼባ ዋሽንግተን ንሓለቓ ሰራዊት ሱዳን ኣብ ሓፈሻዊ ባይቶ ውድብ ሕቡራት ሃገራት ኣብ ዘቐረቦ መደረ ንኽካፈል ቪዛ ምስ ከልከሎ 2 ሰሙን ኣብ ዘይመልእ ግዜዩ ተፈጺሙ። ብመሰረት ምንጭታት ሱዳን እዚ ስጉምቲ እዚ ምስቲ ካርቱም ክሳብ ሕጂ ዝቃወሞ ብኣሜሪካ ዝድገፍ ተኽሲ ደው ናይ ምባል ዝቐረበ ሓሳብ እተተሓሓዘ ምዃኑ እዩ ዝንገር።
0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ለማስገን መደባትና በጀካ ፕሬዲዮ በፌስቡክን በማርበብ ሐበሬታ ቫቲካን ኒውስ ፌርትራ አፕልኩም ክትከታተሉ ከምትኸሉን ከሞ ወነ ናይ ኢሜል አድራሻና tigrino@spc.bva.mukhano ንሕብር ሪቶኹም ኣይፈለየና ንብል ናይ ሎሚ መደፈናወና ኣብዚ ይዛዘም ኣብነት ፅባሕ መደፈናወ ክሳብ ንራቀብ ብዳሓነ ሰላም ፅንሑ يتبارك يسوس كريستوس لوليتور يسوس كريستوس

0: ካልኦት ሓሳባትን ኣብ ውሽጥና ክቀላቀሉ ይኽእሉ እዮም። ናይ በዓልና ድምፂውን ክመስሉና ውን ይኽእሉ እዮም። ብዙሕ ግዜ ግን ሓደ ሓሳብ ስለዝሓሰብና ጥራይ እውን ሓቂ ማለት ኣይኮነን። ከምኡውን ሰብ ከምዚ ዝበለ ሓሳብ ስለዝሓሰበ ፀላኢ ይቆፃፅረሎ ማለት እውን ኣይኮነን። ኢግናፂዮስ ክንሓስብ ዝሕግዘና ኣገዳሲ ሕቶ እውን የለዓዓል እዩ። እቲ ሓሳብ ናበይ ይመርሓን ኣሎ? ናብ ተስፋ ሓገዝና ምድላይ ድዩ ዝወስደን ዘሎ ወይስ ካብ ሰባት ንክርሕቕን ተስፋ ንክቆርፅን እዩ ዝገብረን ዘሎ? ነዘን ክልተ ነጥቢ ፈሊና ክነለለየና ኣሎና። ኣብ ቀዳማይ ጴጥሮስ መዕራፍ 5 ፍቕዲ 8 እውን ፀላኢ ዝውሕጦ ደሊከ መንበሳ ኣብ ዙርያኹም ይጓዝም ኣሎ ይበሎ። እዚ እቲ ምስሊ ክንጥንቃቅ ከም ዘለና እዩ ዘዘኻኽረና ዘሎ። ግን ኩሉ ጭንቀት ወይ ፀገም ፀላኢ ምትእሳር ቅኑዕ ኣይኮነን። ኮነ ግን ፀገም ክስምዓና ከሎ በይና ንከይንተርፍ ምስ እናኣምኖ ሰብ ክንዘራረብ ከም ዘለና እውን ነገረ መንገዲ እዚ ክጠቕሶ ፅቡቅ እዩ። እምባር ፍቅራን ሓዋት መደምደምታ ብዝናይ ሎም መዓንቲ ተስፋ ምቁራፅ ካብ ኣምላኽ ምርሓቕ፣ ኣምላኽ ኣይሕግዘንን እዩ፣ ኣምላኽ ኣይረድኣንን እዩ ዝብል ሓሳብ ብቕልጡፍ እዚ ነገር እዚ ክትነፅጎ ክትክእል ኣሎካ። ኣብ ፀሎትካ ኣቅርቦ፣ ናብ ኣምላኽ ኣቅርቦ፣ ምስካህን ምስ መንፈሳዊ ኣቦውን ተላፀብ፣ ተዘራርብ። እዚ ከምኡ ዝኣመሰለ ኩነታት ስተይት ማለት ጭንቀትካ፣ ሓዘንካ ነዊሕ ግዜ እንተናቐፂሉ ከዓ ምስ ሓኪም ናይ ኣእምሮውን ክትዘራረቡን ኣገዳሲ እዩ። ሓገዝ ምድላይ ድኽመት ኣይኮነን። እምበኣር ፍቅራን ኣሕዋት ኣብ ዝመፅእ ክፋል ካብ ምልላይ ፈተና ናብ ተስፋ ዝህብ ሓሳብ ከመይ ኢልና ኢና ንሰጋገር? ኣምላኽ ዝሃበና መንፈሳዊ ዕጥቂ እውን ኣብኡ ክንሪኢ ኢና። ስካብ ሽዑ እግዚኣብሔር ይባርኽኩም። ሰስና እዩ።
1: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

ክቡራትና ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መረብ ቋንቋ ትግሪና ሰላምታና ናቅርብ። ናይሎም ዓለት 10 ጥቅምቲ 2016 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት የመበል 14 ንናቴ ሜሪ ቴሬዛ ባሮን ካብ ዓለት 4 ጥሪ 2017 ዓመተ ምሕረት ጀሚረን ናይ ኣስፈቶ ወንጌል ጉዳይ ዝሓሊ ናይ ቅዱስ መንበር ዕለ ቤት ፅሕፈት ተሓጋጋዚት ፀሓፊትን ናይ ጳጳሳት ተልእኮ ማሕበረሰብ ኣደ መንበር እንክብሉ ከም ዝሰመይዋን ካርዲናል ታግለ ኣፈጉባኤ ካርዲናላት ክኾኑ ከም እተሰየሙ ናይ ቅዱስ መንበሮና ፀሓፊ ካርዲናል ፓሮሊን ኣብ ጎድኒ እቲ ኣብ ሮማ ብዛዕባ ጆን ሄንሪ ኒውማን ኣብ ዝተኻይደ ዓውደ ጉባኤን ጋዜጠናታት ዝሃቦ መግለፂ ብዛዕባ ናይ ፍቕሪ ሓሰት ሃርያም ማዕዳን ድሕሪ 10 ዓመት ሎሚ ምሳባይቲ ስድራ ወንጌል ምእዋጅ ብዝብል ቁም ሓሳብ ካብ ዕለት 7 ክሳዕለት 14 ጥቅምቲ ዝካየድ ናይ ዘሎ ዓውደ ኣኼባ ናይ 2 መዓልቲ ውዕሎ ፀብፃብ ካብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ስዒቡ እውን ኣብ ነፍሲ ወከፍ ቀዳም ብናሆም ጳውሎስ ዝቐርብ ብመደበ መንእሰያት ክህልወና ምዃኑ ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕ ኩምም ሰና ክትገብሩ ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝገነን ዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና ዝትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልመበል 14 ንናቴ ሜሪ ቴሬዛ ባሮን ካብ ዕለት 4 ጥሪ 2017 ዓ.ም ጀሚረን ናይ ኣስፈቶ ወንጌል ጉዳይ ዝሓሊ ናይ ቅዱስ መንበር ላዕለዋይ ቤት ፅሕፈት ተሓጋጋዚት ፀሓፊትን ናይ ጳጳሳዊ ተልእኮ ማሕበረሰብ ኣደ መንበር ኮይነን ንኸገልግላ ከም ዝመዘዝወን